የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ የዩክሬን ጳጳሳት በሚደረግልን የአጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው መነገሩን የሚገልጽ ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ሁለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ሁለት ዕለታዊ ዘገባዎቻችን ይሆናሉ። የዛሬው ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 22 2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተ ክርስቲያን ሥርዓተ አምልኮ ወይም ሊቱርጊያ በሚያወሳው ዶግማዊ ሰነድ አብይ ርዕስ ላይ ተንተርሰው የቤተ ክርስቲያን ሥርዓተ አምልኮ ማሻሻያ ምክንያቶች በተሰኘው አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን በሥርዓተ አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን የእግዚአብሔር ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን። ቅዱስ ሐዋርያ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 10 ከቁጥር 8 እስከ 10 ላይ ተጠቀሰው በዚህ ላይ መስዋዕትንና መባን የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድኩም በርሱም ደስ አላለህም ይላል። እነዚህም እንደ ሕጉ የሚቀርቡ ናቸው። ከዚያም እነሆ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቁም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ ለአንዴና ለመጨረሻ ጊዜ በማቅረብ ተቀድሰናል። ወደ ዕብራውያን ምዕራፍ 10 ከቁጥር 8 እስከ 10 ላይ እንደተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ቀደም ሲል ባሰማናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

0: Cari fratelli e sorelle, in questa ultima catechesi sulla Costituzione Sacrosanctum Concilium, desidero oggi soffermarmi sulle ragioni per le quali i padri conciliari vollero promuovere una riforma della liturgia.
1: ወንድሞቼና እህቶቼ በዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ስለ ቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚመለከተው ሰነድ ላይ ስናደርገው የነበረውን የጠቅላላ የትምህርተ ክርስቶስ አስተምሮ የመጨረሻ ክፍል ላይ የጉባኤው አባቶች የሥርዓት አምልኮ ሥርዓቱን ማሻሻያ ለማበረታታት የፈለጉበትን ምክንያት ዛሬ ማጤን እፈልጋለሁ። በወቅቱ የሚላን ሊቀ ጳጳስ የነበሩ ካርዲናል ጆቫኒ ባቲስታ ሞንቲኒ እንደ አውሮፓውያኑ የቀናቆጣጠር በጥቅምት 28-1962 ዓመተ ምህረት ለቤተ ክርስቲያናቸው ምእመናን የላኩት የጉባኤው ሶስተኛ ደብዳቤ በዚህ ረገድ ብርሃን የፈነጠቀ ነበር። ያምልኮ ሥርዓቱ የመለኮቱም ሆነ የሰው ልጅ ቅን መግለጫ ቋንቋ ነው ሲሉ ጽፈው ነበር። በአንድ በኩል የመለኮታዊ ትምህርቱ ምቹ መሳሪያና ከእግዚአብሔር ጋር የመነጋገሪያ ድምጽ ነው። የትምህርቱን ተግባር መተው እንደማይቻል ግልጽ ነው። እምነትንና አምልኮን በራስ መተማመን በራስ የመረዳት ችሎታ ራሳቸውን የመግለጽ እድል ከመስጠት ሊቆጠብ አይችልም። በእነዚህ እምነቶች ተገፋፍተው ከጉባኤው በኋላ ርዕሰ ሊቃነ ጳጳሳት የሆኑት ቅዱስ ጳውሎስ ስድስተኛ ምእመናን ዲዳና በሥርዓቱ ላይ ሳይካፈሉ ዝም ብለው መቅረት አይችሉም ብለው ነበር። በአካል መገኘታቸው ከመንፈሳዊ ሕይወታቸው ጋር ሊጣጣም ይገባዋል። የነዚህ አዋጆች ጉባኤ ሰነድ በቁጥር 48 ላይ ከሚታዩ ጋር ያላቸው መስማማት ግልጽ ነው። ቤተ ክርስቲያን ምእመናን በዚህ የእምነት ምስጢር እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው እንዳይረዱት አጥብቃ ትፈልጋለች። ነገር ግን በአምልኮ ሥርዓቶችና በጸሎት በሚገባ ከተረዱት በንቃተ ህሊና በታማኝነትና በንቃት በተቀደሰው ተግባር እንዲሳተፉ ታስተምራለች። በእግዚአብሔር ቃል ይማራሉ፣ በጌታ ሥጋ ማዕድ ይመገባሉ፣ ለእግዚአብሔር ምስጋናን ያቀርባሉ። በካህኑ እጅ ብቻ ሳይሆን ከነርሱም ጋር በመሆን እድፍ የሌለበትን ለእኛ ሲል መሥዋዕት የሆነውን ተጎጂ በማቅረብ ራሳቸውን ማቅረብን ይማራሉና በየቀኑ ከክርስቶስ አማላጅነት ከእግዚአብሔር ጋርና እርስ በርሳቸው አንድነትን የበለጠ ሙሉ በሙሉ ይስባሉ። እነዚህ ቃላት የአምልኮ ሥርዓቱን ዋጋ በተመለከተ አዲስ ግንዛቤን ያሳያሉ። በቤተ ክርስቲያኗ የአምልኮ ሥርዓቶች አማካኝነት የመዳን ሥራ መታሰቢያ ሲከናወን ከእግዚአብሔር ጋር እውነተኛ ግንኙነት የመፍጠር ዕድል ይሰጣል። ከማዳን ክስተት ጋር መገናኘት ይከሰታል። የቅዱስ አምልኮ ምልክቶችና ቃላት ይህንን ተመክሮ እውን ለማድረግ ወሳኝ ስለሆኑ የምእመናን ተሳትፎ ግዴለሽ ሊሆን አይችልም። የስምምነቱ ተሐድሶ የቤተ ክርስቲያን ተመክሮ ዋና ነገር የሆነውን ማዕከል በማድረግ የአምልኮ ሥርዓቱን የእግዚአብሔር ሕይወት ለእኛ የሚተላለፍበት የመለኮታዊ ልውውጥ ዋና ምንጭ አድርጎ ለማንጸባረቅ ሞክሯል። ከዚህ እምነት የተነሳው የመጽሐፍ ቅዱስ ጽሑፎችንና ጸሎቶችን በግልጽና ለሁሉም ምእመናን የበለጠ ተደራሽ ማድረግና በወቅቱ በሥራ ላይ ባሉት የአምልኮ መጻሕፍት ውስጥ ከተሰጠው ጋር ሲነጻጸር የአምልኮ ሥርዓት ማሻሻያ አስፈላጊ ነበር። እንደ እውነቱ ከሆነ የአምልኮ ሥርዓቱ ሕያው እውነታ እንደ መሆኑ መጠን ለዘመናት ሁሉ ለልማትና ለለውጥ ተገዢ ነው። የቤተ ክርስቲያን አስተምሮ ቅርጾቹን ለተለያዩ ዘመናት ፍላጎቶች አስከትሏል። ስለዚህ ሁለተኛው የቫቲካን ጉባኤ ለባህላዊ ቅርስ ከፍተኛ ክብሮት የሚሰጥና በቀላሉ ተደራሽ ለማድረግ የአምልኮ መጻሕፍትን ማሻሻል አስፈላጊ እንደሆነ መወሰኑ አያስደንቀንም። አባቶች በልባቸው የነበራቸውን ዓላማ በጉባኤው ሕገ ደንብ ቁጥር 21 ላይ በግልጽ ተቀምጧል። የክርስቲያን ማህበረሰብ በቅዱስ አምልኮ ውስጥ የተካተቱትን የተትረፈረፈ ጸጋዎች የበለጠ እንዲያገኝ የቅድስት እናት ቤተ ክርስቲያን የአምልኮ ሥርዓቱን ጥልቅና አጠቃላይ ማሻሻያ ትፈልጋለች። ምክንያቱም ስነ ሥርዓቱ የማይለወጥ ክፍልን ያካትታል። ምክንያቱም በመለኮታዊ መንገድ የተቋቋመ ስለሆነና ለለውጥ የተጋለጡ ክፍሎች እነዚህም በጊዜ ሂደት ሊለያዩ የሚችሉና በእርግጥም የግድ መሆን አለባቸው። ከሥርዓት አምልኮ ውስጣዊ ተፈጥሮ ጋር የማይጣጣሙ ክፍሎች ከተዋወቁ ወይም እነዚህ ክፍሎች ከእንግዲህ ተስማሚ ካልሆኑ በስተቀር በዚህ ተሐድሶ የመጽሐፍቶችና ያምልኮ ሥርዓቶች ቀደም ተከተል የሚያመለክቱት ቅዱስ ነታዎች የበለጠ ግልጽ በሆነ መንገድ እንዲገለጹና የክርስቲያን ማህበረሰብ ትርጉማቸው በቀላሉ እንዲረዳና ሙሉ ንቁና የጋራ ሥርዓት አምልኮ በማድረግ እንዲሳተፍ በሚያስችል መንገድ መከናወን አለበት። በመለኮታዊ በማይለወጡ አካላትና በሰው አካላት መካከል ባለው የአምልኮ ሥርዓት መካከል ያለው ልዩነት የርዕሰ ሊቃነ ጳጳሳት ፒዮ 12ኛ በላቲን ቋንቋ Mediator Dei በአማርኛው በግርድፉ ሲተረጎም የእግዚአብሔር አሸማጋይነት የተሰኘ ጳጳሳዊ መልእክት ሲሆን በመትኩ በቅዱስ ማዕረግ በመንፈስ ቅዱስ እገዛ በቅዱስ ተዋረድ የጸደቁ የተለያዩ ማሻሻያዎችን ማድረግ ይቻላል ሲል ገልጿል። የጊዜያት የክስተቶችና የነፍሶች ፍላጎቶችን እስካሟላ ድረስ ማለት ነው። ከዚህም በላይ በአጠቃላይ ተአድሶ የመፈለግ ፍላጎት በድንገት አልመጣም። ነገር ግን ከ20ኛው ክፍለ ዘመን መጀመሪያ ጀምሮ በተከታታይ ሊቃነ ጳጳሳት ድርጊቶቻቸው ውስጥ ከቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ ንቅናቄ ፍላጎቶች ጋር በሚስማማ መልኩ ራሱን አሳይቷል። ምእመናን እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው በሥርዓት አምልኮ ላይ እንዳይገኙ አስፈላጊ ማረጋገጫ በፒዮስ 11ኛ በላቲን ቋንቋ ዲቪኒ ኩልቶስ በአማርኛ በግርድፉ ሲተረጎም መንፈሳዊ አምልኮ በተሰኘው ሐዋርያዊ ሕገ ደንብ ውስጥ ተደግሟል። በተጨማሪም ፒዮስ 12ኛ በሕማማት ሳምንት ሥርዓቶች ቅደም ተከተል ላይ ያደረጓቸው ማሻሻያዎች ማስታወስ እንችላለን። እሱም ለዘመናት ወደ ጥዋት ሰዓታት ከቀረበ በኋላ ከፋሲካ ዝግጅቶች ጋር በሚዛመዱ ሰዓታት እንደገና መርቷቸዋል። እንዲሁም ቅዱስ ዮሐንስ 23ኛ በላቲን ቋንቋ ሪብሩካሩም ስትሪክቱም በተሰኘው ሐዋርያዊ ሕገጋት ስለ የሰዓታት ጸሎት የወጡትን ደንቦች ቀለል ማድረግ አስፈላጊ እንደሆነ አድርገው በመቁጠር እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 25 1960 ዓ.ም ይፋ ባደረጉት ሕገ ደንብ መመሪያ አጽድቀው እንደነበር ማስታወስ አስፈላጊ ነው። ይህም ስለ ሥርዓተ አምልኮ ማሻሻያዎች የሚገልጽ ነው። ስለዚህ በሁለተኛው የቫቲካን ጉባኤ የተደገፈው የአምልኮ ሥርዓት የቤተ ክርስቲያኒቱን ሕያው ባህል ፈለግ ይከተላል። ትክክለኛ ግንዛቤ ቤተ ክርስቲያኒቱ አንዳንድ ክፍሎች ውስጥ የተከሰቱትን በደሎች በድኅረ እርቅ ዘመን ውስጥ እና በሚያሳዝን ሁኔታ ዛሬም ድረስ የሚከሰቱትን በተሐድሶ መሠረት ላይ የነበሩትን አንዳንድ መርሆች ሙሉ በሙሉ በመፍታት ወይም በመርዳት ውድቅ እንድናደርግ ያስችለናል ማለት ነው። በዚህ ረገድ የሁለተኛው የቫቲካን ጉባኤ ሰነድ የሥርዓተ አምልኮ አገልግሎቶች የግል ተግባራት ሳይሆኑ የቤተ ክርስቲያን ሥርዓተ አምልኮ አካል ናቸው። ይህም አንድነት ምስጢር ነው። ማለትም ቅዱሳን በጳጳሳት መሪነት ተሰባስበውና ተመድበው ነበር በማለት ይገልጻል። ስለዚህ እነዚህ አገልግሎቶች የቤተ ክርስቲያኒቱ አጠቃላይ አካል ናቸው ይገልጻሉና ለሱ አንድምታ አላቸው ይለናል የቤተ ክርስቲያን ሥርዓተ አምልኮ ቁጥር 26 ላይ እንደተገለጸው። ስለዚህ የቤተ ክርስቲያን አባቶች የጳጳሳትና የእያንዳንዱ ግለሰብ ካህን ሥርዓተ አምልኮን መጠበቅና ማስተዋወቅ ከሥርዓተ አምልኮ ደንቦች ጋር በሚስማማ መልኩ በክብር በየዋህነት የሚበራ ቁጥር 34 ላይ እንደተገለጸውና በዚህ አንዲት ቅድስት ካቶሊክና ሐዋርያዊት ቤተ ክርስቲያን የሚያሳይ ዋና ኃላፊነት ነው። እንዲህ አይነቱ ስነ ሥርዓት የወንጌል አገልግሎት መሠረታዊ መሳሪያ ይሆናል። ጉባኤው እንደሚያስተምረው ራሳችንን ማቅረብ የምንችልበት የጸጋ መሳሪያ እናም በክርስቶስ አማካኝነት ከእግዚአብሔርና እርስ በርሳችን ፍጹም መሆን የምንችለው በዚሁ መንገድ ነው ይለናል።

0: ክቡራንና ክቡራት አድማጮቻችን የቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ነሐሴ 22/2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዩክሬን ጳጳሳት በሚደረግልን የአጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩክሬን የሉትስክ ጳጳስና የላቲን ስርዓት ተከታይ የሆኑት የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ሀገሪቷ ከሶቪየት ኅብረት ነጻ ከወጣች ያለፉትን 35 ዓመታትን በማስታወስ ዛሬ እውነተኛ የሆነ የህሊና ነጻነት አለን ያሉ ሲሆን በጽኑነታቸው አክለውም አሁን ያለው ጦርነት ሰላም ለማንኛውም ሀገር ምን ያክል በዋጋ የማይተመን ጠቀሜታ እንዳለው እንድገነዘብ አድርጎኛል ብለዋል። ለዩክሬን ህዝብ እውነተኛና በተግባር የሚታይ የሃይማኖት ነጻነትን ያመጣው ከሶቪየት ኅብረት ነጻ ከተወጣ 35 ዓመታት በኋላ ሀገሪቱ አሁንም ከባድ የጦርነት ፈተናን እየተጋፈጠች እንደምትገኝ የተገለጸ ሲሆን ይህንን በማስመልከት የሉትስክ ጳጳስና የላቲን ስርዓት ተከታይ ሆነው የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ ሀገራቸው አሁን ያለችበትን አስከፊ እውነታና ህዝቡ ሀገሩን ለመጠበቅ እየከፈለ የሚገኘውን ከፍተኛ መስዋዕትነት የገለጹ ሲሆን ጳጳሱ ጦርነት ታላቅ መቅሰፍት መሆኑን የገለጹትን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊን በማስታወስ ለሀገራቸው ከመላው ዓለም እየተደረገ ያለውን አስደናቂና ቀጣይነት ያለው የአብሮነት ሰንሰለት እንዲሁም ቁሳዊና መንፈሳዊ ድጋፍ አጉልተው አሳይተዋል። ከታሪካዊ እይታ አንጻር 35 ዓመታት በጣም ረጅም ጊዜ እንደሆነ የጠቀሱት ጳጳሱ ነገር ግን እዚህ ዩክሬን ውስጥ ሆነው በዚህ ወቅት ያሳለፉትን ነገሮች ሲመለከቱ እጅግ ረጅምና ብዙ ክስተቶች የተከናወኑበት ጊዜ ሆኖ እንዳገኙት የጠቆሙ ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ የነበረውን ከባድ የኢኮኖሚ ቀውስና ከዚያ በኋላ ለማገገም የተደረገውን ጥረት አስታውሰው አሁን ደግሞ ከ2014 ዓመተ ምህረት ጀምሮ በተጨባጭ ሁኔታ በጦርነት ውስጥ እንደሚገኙና በ2022 ዓመተ ምህረት ደግሞ ወደ ሙሉ ወረራ እንደተሸጋገረ ጠቁመው ምንም እንኳ በሺህ ዓመታት ታሪካችን ውስጥ አጭር ጊዜ ቢሆንም ለእኛ ግን እጅግ ሰፊ የሆነ ጉዞን ያሳየን ነው ብለዋል። ነጻ መውጣት ለዩክሬናውያን መንፈሳዊ ሕይወት የነበረውን ትርጉም የተጠየቁት ጳጳሱ ዛሬ ነጻ በሆነ ሀገር ውስጥ እንደሚኖሩና በወረቀት ላይ ብቻ የተጻፈ ሳይሆን እውነተኛ የሆነ የህሊና ነጻነት እንዳላቸው ጠቁመው እያንዳንዱ ሰው እምነቱን የመግለጽና የመመስከር ዕድል እንዳለው የገለጹ ሲሆን እንደ ማንኛውም ሀገር ሁሉ ቢሮክራሲያዊ ችግሮች ሊኖሩ ቢችሉም የህሊና ነጻነት በዩክሬን ሕገ መንግሥት የተረጋገጠና በዕለት ተዕለት ሕይወት ውስጥ በተግባር የሚታይ እውነታ መሆኑን አስታውሰው ለእኛ በተለይም ያለፍነውን ስንመለከት ይህ ስጦታ እጅግ አስደናቂና ልዩ ነው ብለዋል። ሶቪየት ኅብረት በሕገ መንግሥቱ የህሊና ነጻነት መብትን በይፋ እውቅና ሰጥቶ የነበረ ቢሆንም ሆኖም ግን በተለያዩ አመለካከቶች ምክንያት ቤተ ክርስቲያንና ሃይማኖት ስልታዊ በሆነ መንገድ ይጨቆኑ እንደነበር ያስታወሱት ጳጳሱ አንዳንድ ጊዜ ይህ ጭቆና እጅግ አረመኔያዊ እንደነበር፣ በሌላ ጊዜ ደግሞ በተዘዋዋሪ ወይም በስውር መንገድ ይፈጸም እንደነበር ጠቁመው አማኞች ይታሰሩ እንደነበር፣ አንዳንዶቹም ስለ እምነታቸው ሲሉ ሕይወታቸውን ማጣታቸውን፣ ሌሎች ደግሞ ምንም አይነት የእድገት ዕድል እንደማያገኙ ይደረግ እንደነበር፣ ማለትም መምህር ወይም ሐኪም መሆን እንዲሁም የመንግሥት ኃላፊነት ቦታዎች መያዝ እንደማይቻል እና ያ ወቅት እውነተኛ ፈተና የተሞላበት ጊዜ እንደነበርም ገልጸዋል። በቀድሞዎቹ የዛሪያን አገዛዝ ዘመን እንኳ የካቶሊክ ቤተ ክርስቲያን ወይም በወቅቱ የንጉሥ ነገሥታዊ ስርዓት የምትከተለው ሩሲያ የመንግሥት ቤተ ክርስቲያን የነበረችው የኦርቶዶክስ ቤተ ክርስቲያንን ጨምሮ ሌሎች አብያተ ክርስቲያናት ከባድ ገደቦች ይገጥሟቸው እንደነበር ያስታወሱት ጳጳሱ ቤተ ክርስቲያን መንፈሳዊ ተልእኮዋን በነጻነት እንዳታከናውን በሚያግደውና የመታፈን ስሜን በሚፈጥር ሁኔታ ውስጥ ተይዛ እንደነበርም አስታውሰዋል። ይህ በመሆኑም ምክንያት እነዚህ የ35 ዓመታት የሰብአዊና የሃይማኖት ነጻነት ጊዜያት ለሀገራቸው እጅግ ልዩ የሆነ ተመክሮ መሆኑን ጠቅሰው በእርግጥ ቤተ ክርስቲያን በአሁኑ ወቅት አዳዲስ ፈተናዎችና ከዚህም በፊት ታይተው የማያውቁ ችግሮች ቢገጥሟትም፣ ነገር ግን የነጻነት ቀንን በሚያከብሩበት ወቅት ሁሉ ማህበረሰቡ በዋጋ ለማይተመነው የነጻነት ስጦታ እግዚአብሔርን እንደሚያመሰግን ገልጸዋል። በዙ ጊዜ እንደሚነገረው በጭቆና ዘመናት ሰዎች በመከራ ስለሚፈተኑ እምነታቸው ጠንካራ እንደሚሆንና በአንጻሩ ደግሞ ዛሬ አብያተ ክርስቲያናት ክፍት በሆኑበትና ሰዎች ወንጌልን በነጻነት በሚሰብኩበት ወቅት እምነት የተዳከመ የሚመስልበት ምክንያት የተጠየቁት ብፁዕ አቡነ ቪታሊጅ ትልቁ ሁኔታ ህይወት በከፍተኛ ሁኔታ መለወጡን ጠቁመው ቀደም ሲል በነበሩት የጭቆና ዘመናት በስራ ቦታ ላይ ሊደርስባቸው የሚችለውን የበቀል እርምጃ በመፍራት በርካታ ሰዎች ልጆቻቸውን ለማስጠመቅ እንኳን ይፈሩ እንደነበር አስተውሰው፣ ዛሬ ግን በእርግጠኝነት እንደዚህ ያሉ ነገሮች ማንንም እንደማይከለክል አስረድተዋል። ሆኖም በአሁኑ ጊዜ ሰዎች ለሌሎችና ለእግዚአብሔር የሚሆን ጊዜን በመዘንጋት መላ ህይወታቸውን ለሙያቸውና ለቁሳዊ ደህንነታቸው በመስጠታቸው በመጨረሻም እምነትን አስፈልጊ እንዳልሆነ ነገር አድርገው የመመልከት አደጋ ሊገጥማቸው እንደሚችል ጠቁመው፣ ከራሳቸው ተመክሮ ላይ በመነሳት በሰጡት አንድ ምሳሌ በሶቪየት ህብረት ዘመን በዝራ ክህነት ትምህርት ቤት ውስጥ ሲሰሩ በነበረበት ወቅት መንግስት በተማሪዎች ላይ ጥብቅ ቁጥጥርን በመጣል ስፍር ቁጥር የሌላቸው መሰናክሎች ይፈጥር እንደነበር አስተውሰው፣ በዚህም ምክንያት ተነሳሽነቱ ደካማ ወይም ስብዕናው ጠንካራ ያልሆነ ለማንኛውም ሰው ወደ ትምህርት ቤቱ መግባት እንደማይችልና ቢገባም እንኳ ብዙም ሳይቆይ ይወጣ እንደነበር ገልጸዋል። ወታደራዊ አገልግሎቱን የጨረሰ ወይም ዩኒቨርሲቲ ተምሮ የወጣ አንድ ወጣት ወደ ሃይማኖታዊ ትምህርት ቤቱ ለመግባት ፍላጎት እንዳለው ሲታወቅ አስፈሪ የሆኑ ቃለ መጠይቆች ይደረጉለት እንደነበርና ውሳኔውን እንዲቀይር ጫና ይደረግበት እንደነበር አስታውሰው፣ ወደ ትምህርት ቤቱ መግባት ከባድ ተግባር እንደነበርና አንዳንድ ወጣቶች ይህንን ለማሳካት እስከ 10 ዓመት ድረስ መሞከር እንደነበረባቸውም አመላክተዋል። በአንጻሩ ዛሬ እንደዚህ አይነት መሰናክሎች እንደሌሉ፣ ሆኖም ግን በሚያሳዝን ሁኔታ ወደ ሃይማኖታዊ ትምህርት ቤቶች ለመግባት የሚፈልጉ ሰዎች ቁጥር በጣም አነስተኛ፣ አንዳንዴም ከሞላ ጎደል ባዶ መሆኑን ጠቁመው፣ በቅርብ ጊዜያት እንኳ ሳይቀር የሃይማኖት ትምህርት ቤቶቹን ጉዞ የጀመሩ በርካታ ወጣቶች በኋላ ላይ ይህ መንገድ ለእነሱ እንዳልሆነ ሲገነዘቡ ማየታቸውን ገልጸው፣ በአጭሩ እኛ የምንኖረው ፈጽሞ በተለየ ሁኔታና አውድ ውስጥ ነው ብለዋል። ለነጻነት ሲሉ ህይወታቸውን በመሰዋት ከፍተኛ ዋጋ የከፈሉ ወንዶችና ሴቶች የቀብር ስነስርዓታቸው ላይ በመገኘት የቤተሰቦቻቸውን ሐዘን እንደሚካፈሉ የገለጹት ጳጳሱ፣ ዩክሬን ጥቃት ስለተፈጸመባት ራሷን ለመከላከል በተገደደችበት ሁኔታ ውስጥ መኖሯን ጠቁመው፣ ሀገራቸውን ለመጠበቅ የሚመጡ ሰዎች ምን ያህሉ ህይወታችንን እየሰጠን ነው ብለው በግልጽ እያሰቡ እንደሚያደርጉት በእርግጠኝነት እንደማያውቁ የገለጹ ሲሆን፣ በእርግጥ እነዚህ ሰዎች ለመኖርና በሕይወት ለመትረፍ ተስፋ እንደሚያደርጉ፣ ነገር ግን እንደ ወታደር ለሞት የሚዳርግ አደጋ ያለበት ሥራ እየሰሩ እንደሆነም ጠቁመዋል። እንዳለመታደል ሆኖ እነዚህ ሰዎች በጥይትና በጠላት መሳሪያ ተመተው ይገደላሉ ያሉት ጳጳሱ፣ የዩክሬን ዜጎች ሀገራቸውን ለመጠበቅና እነሱን ተክቶ ይህንን ሊያደርግ የሚችል ሌላ አካል ስለሌለ ወደ ጦርነቱ ለመግባት እንደሚገደዱ አመላክተው፣ ይህ ሁሉ በሙሉ ለመረዳት የሚከብድ እጅግ ታላቅ ዋጋ ነው ብለዋል። እኛ የአባቶች ምድር ብለን የምንጠራውን ይህንን የጋራ መኖሪያችንና የጋራ ቤታችንን ጠላት መስኮቶችና በኃይል በሮችን ከፍቶ ሰብሮ ሲገባ ማንኛውም ሰው ቤተሰቡን የሚና ወይም የሚወዳቸውን ሰዎች ለመከላከል ይነሳል ያሉት ጳጳሱ፣ ጉዳዩ የጋራ ቤታቸውና ሁሉንም ዩክሬናውያን የሚያስተሳስር ጉዳይ በመሆኑ ሁሉም ዩክሬናውያን ምድራቸውን ለመጠበቅ መነሳሳታቸውን አመላክተዋል። የሚከፈለው ዋጋ እጅግ ከፍተኛ ቢሆንም በህዝቡ ላይ የተጋረጠው አደጋም ጭምር በተመሳሳይ ሁኔታ ከፍተኛ እንደሆነ፣ የሩሲያ ኃይል ወደ ዩክሬን የገባው የተለየ የፖለቲካ ስርዓት ለመጫን ወይም አዲስ የምርጫ ደንቦችን ተግባራዊ ለማድረግ ብቻ ሳይሆን ለመግደልና ለማውደም ጭምር እንደሆነ ገልጸው፣ ዩክሬን ራሷን ለመከላከል የተገደደችው በዚህ ምክንያት እንደሆነም ጠቁመዋል። ከዚህ በፊት ስለ ጦርነት ከነበራቸው አስተሳሰብ ማለትም መጽሐፍትን በማንበብ ፊልሞችን በመመልከት ወይም በሌሎች የዓለም ክፍሎች ስለሚደረጉ ጦርነቶች ሪፖርቶችን በመከታተል ካዳበሩት ሐሳቦች በጣም የተለየ መሆኑን በመግለጽ፣ ይህ ሙሉ በሙሉ አዲስ ተመክሮ እንደሆነ የጠቆሙት ጳጳሱ ጦርነት በእርግጥ እንዲህ እንደሆነ አስቦ እንደማያውቁ አመላክተው፣ ይህ ሁሉ ቅዱስ ዮሐንስ ጳውሎስ ዳግማዊ ጦርነት ታላቅ መቅሰፍት ነው፣ እሱን ለማስወገድ ትንሽ እድል እንኳ ካለ ያንን ለማድረግ የሚቻለውን ሁሉ ማድረግ ያስፈልጋል ብለው ከተናገሩት ጋር ሙሉ በሙሉ እንደሚስማሙም ገልጸዋል። ሰላም እጅግ ታላቅ ስጦታ ነው ያሉት ጳጳሱ፣ ጦርነት ግን በውስጡ ለተሳተፈ ወይም ለተጎዳ ማንኛውም ሰው ሊለካ የማይችል ጉዳት እንዳለውና ሰላም እጅግ ውድ የሆነ በረከት በመሆኑ ለሰላም የሚደረግ ጸሎት ሊለካ የማይችል ዋጋ እንዳለው በጥልቀት መረዳታቸውን ገልጸው ምናልባት ዋጋውን በመግለጽ የምንረዳው ሰላም ሲጠፋ እንዲሁም ህፃናት፣ አረጋውያን፣ ደካሞችና ጠንካሮችን ጨምሮ ሁሉም ሰው ለአደጋ ሲጋለጥ መሆኑን ጠቁመው ሰላም ለአንድ ህዝብና ለአንድ ሀገር ምን ያክል ዋጋ እንዳለው የምንረዳው በዚህ ጊዜ ነው ብለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የነሐሴ 21 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ሪቻርድ ፖል ጋላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው መገለጹን የሚያመለክት ዜና በክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማህበራዊ ሚዲያ ወንጌልን እየሰበኩ እንደሚገኙ መገለጹን የሚያመለክት ዜና በክፍል ሶስት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ሁለተኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ዮሐንስ መኮንን፣ ዘላለም ኃይሉና በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ሥርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን 76ኛ ብሔራዊ የአምልኮ ሥርዓት ሳምንት ተሳታፊዎች ከላኩት ሰላምታ ጋር ባስተላለፉት መልእክት በክርስትና ትምህርት ውስጥ የአምልኮ ሥርዓት ያለውን ማዕከላዊ ቦታ ቤተ ክርስቲያን በድጋሚ እንድትገነዘብ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በትምህርተ ክርስቶስና በአምልኮ ሥነ ሥርዓት መካከል ያለውን ግንኙነት በማጠናከር የክርስትና ጅማሬ ሰዎችን ወደ ክርስቶስ እንዲመራ ጥሪ አቅርበዋል። ቅዱስነታቸው ይህን መልእክት የላኩት በጣሊያን ካታኒያ ከተማ በሚካሄደው 76ኛው ብሔራዊ የአምልኮ ሥርዓት ሳምንት ተሳታፊዎች እንደሆነ ታውቋል። ዝግጅቱ የአምልኮ ሥርዓትንና የክርስትና ጅማሬን የምታመነጭ ቤተ ክርስቲያን በሚል ጭብጥ ከነሐሴ 18 እስከ ነሐሴ 21 2018 ዓመተ ምሕረት ድረስ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳታፊዎቹ በላኩት መልእክት የዝግጅቱ ጭብጥ ለቤተ ክርስቲያኗ ልዩ ጠቀሜታ እንዳለው ገልጸዋል። የክርስትና ጅማሬ ለቅዱሳት ምስጢራት በሚደረግ ዝግጅት ብቻ ሊተረጎም እንደማይችል አስታውሰው ይልቁንም የክርስቲያን ማኅበረሰብ እምነት የሚያመነጭ መሆን አለበት ብለዋል። ከጅምሩ ጀምሮ በትምህርተ ክርስቶስና በመንፈሳዊ በዓላት መካከል ያለውን አንድነት የጠቆሙት ቅዱስነታቸው የመጀመሪያዎቹ ክርስቲያኖች ራሳቸውን ለሐዋርያት ትምህርት፣ ለኅብረት፣ ዳቦን በጋራ ለመቁረስና ለጸሎት ያቀርቡ እንደነበር አስታውሰዋል። የክርስቲያን ማኅበረሰቦች በክርስትና ጅማሬ ውስጥ ያለውን የአምልኮ ሥርዓት ዋጋን በማጠናከር ወደዚህ ምንጭ እንዲመለሱ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው በአምልኮ ሥርዓት ውስጥ የኢየሱስ ክርስቶስ ምስጢር በአንድነት ይይዘናል፣ ይለውጠናል፣ እንደ አዲስ እንድንወለድ ያደርገናል ብለዋል። ሁለተኛውን የቫቲካን ጉባኤ ደንብ በመጥቀስ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቲያን የአምልኮ ሥርዓቶች ከመለኮታዊ ስጦታ ጋር የምንገናኝበት መንገድ መሆኑን አጽንኦት ሰጥተዋል። ይህ ግንዛቤ ቤተ ክርስቲያን የአምልኮ ምልክቶችን ጥቅም ትርጉም እንደገና በማወቅ የምዕመናንን ንቁ ተሳትፎ ይጠይቃል ሲሉ አስገንዝበዋል። ስለዚህም በተለይ የእምነት ጉዞን የሚጀምሩ ካቶሊካዊ ምዕመናን ልባቸውን ለእግዚአብሔር ተግባር ከሚከፍቱ የበዓላት አይነቶች ጋር መተዋወቅ አለባቸው ብለዋል። በአምልኮ ሥርዓት የጋራ ገጽታ ላይ ያስተነተኑት ቅዱስነታቸው ሥርዓት አምልኮ ክርስቲያኖችን በኅብረት እንደሚሰበስባቸው ተናግረው ምክንያቱም የአንድ ቤተ ክርስቲያን አባል ተግባር ተደርጎ ስለሚከበር ምዕመናን ለአምልኮ ሥርዓቶች ያላቸውን አክብሮት መጠበቅ አለባቸው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አባቶችና የትምህርተ ክርስቶስ አስተማሪዎች ምዕመናን የአምልኮ ሥርዓት ታላቅነትን እንዲያውቁ ማድረግ እንደሚገባ አሳስበው ይህም ትርጉማቸውን ለመረዳትና ለመለማመድ እንደሚያግዛቸው አስረድተዋል። ሥርዓተ አምልኮ ቅዱሳት ምስጢራትን በማወጅ የእግዚአብሔርን ቃል የሚያዳምጡበት ልዩ ቦታ ነው ሲሉ ተናግረው በማጠቃለያቸው በቤተ ክርስቲያን ውስጥ ያሉ ሐዋርያዊ መሪዎች የሥርዓተ አምልኮ ምስጢራዊነትን በመቀበል የሕይወት ምስክርነታቸውን እንዲያድሱ አሳስበዋል። እምነት በዚህ መንገድ ብቻ በመወለድ ከመሠዊያው ወደ ሰብአዊነት ጎዳናዎች ሊደርስ እንደሚችል፣ የመልካምነት የእርቅና የሰላም ፍሬን ሊያፈራ ይችላል ሲሉ አስረድተዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ፖል ሪቻርድ ገላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ ጉብኝታቸው የሩሲያና የዩክሬን ጦርነት እንዲያበቃ አሳሰቡ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሞስኮ በተካሄደው የሁለትዮሽ ስብሰባ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ውይይታቸው በዓለም አቀፍ ጉዳዮችና በሩሲያ ውስጥ ስላለው ካቶሊካዊ ማኅበረሰብ እንዲሁም በሩሲያና በዩክሬን መካከል ሰላም ለመፍጠር በታለሙ ሰብአዊ ተነሳሽነቶች ላይ እንደሆነ ታውቋል። ማክሰኞ ነሐሴ 19 2018 ዓ ም በሞስኮ የውጭ ጉዳይ ሚኒስትር ተወካይ ቢሮ በተካሄደው የሁለትዮሽ ስብሰባ ላይ የቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገርና የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋና ዋና በሆኑ ዓለም አቀፍ ጉዳዮች ላይ የሚገናኙባቸውን በርካታ ዘርፎች ለይተው በማውጣት በሩሲያ ፌዴሬሽንና በቅድስት መንበር መካከል በመካሄድ ላይ ባለው ቀጣይ ውይይት አስፈላጊነት ላይ ተስማምተዋል። ከአንድ ሰዓት በላይ በፈጀው ስብሰባቸው መጨረሻ ላይ በሞስኮ የቅዱስ መንበር ሐዋርያዊ እንደራሴ የሆኑት ሊቀ ጳጳስ ጆቫኒ ዳንኤሎ ተገኝተዋል። በስብሰባቸው መጨረሻ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገርና የሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መግለጫ ሰጥተዋል። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ በሩሲያና በዩክሬን መካከል የሚካሄደውን ጦርነት ለማስቆምና በዓለም አቀፍ ማህበረሰብ ድጋፍ እውነተኛ ድርድር እንዲጀመር የጠየቁትን ጥሪ ብፁዕነታቸው አስተውሰው ቅድስት መንበር በግልጽ አቋሟ ግጭቱ በወታደራዊ ኃይል ሊፈታ አይችልም ማለቷን ተናግረው በመሆኑም ለፖለቲካዊና ዲፕሎማሲያዊ ሂደቶች ሁኔታዎችን ማመቻቸት አስፈላጊ እንደሆነ አስረድተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ሩሲያና ዩክሬን ግልጽነትንና ፈቃደኝነትን እንዲያሳዩ በተለይም በሲቪሎች፣ በመሰረተ ልማት፣ በቁስለኞችና የጦር እስረኞች ረገድ ዓለም አቀፍና የሰብአዊነት ሕግን እንዲያከብሩ ጥሪ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በዩክሬን ያለውን ሁኔታ በመገንዘብ ጦርነት ማብቃት አለበት ሲሉ አሳስበዋል። በጦርነቱ ምክንያት በሁለቱም ወገኖች የሚሞቱት ሰዎች ቁጥር መጨመሩና የሕዝቡም ስቃይ መቀጠሉ ታውቋል። ላለፉት ስህተቶች እስረኛ ለመሆንና ለወደፊት ግንኙነቶች ሁኔታዎችን ለማመቻቸት ጦርነትን ማስቆምና ጥላቻን ማስወገድ አጣዳፊና አስፈላጊ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በድጋሚ ተናግረዋል። የውጭ ጉዳይ ሚኒስትር ላቭሮቭ ቅድስት መንበር ከሩሲያ ጋር ለመነጋገር ላሳየችው ዝግጁነትና ላላት ቁርጠኝነት አድናቆታቸውን ገልጸው በሁለቱ መካከል የተካሄደው ስብሰባም እጅግ ጠቃሚ ነው ሲሉ ገልጸውታል። ከሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ጋር ከግጭቱ ጋር በተያያዙ የሰብአዊነት ጉዳዮች ላይ ያለውን ትብብር ማጠናከር አስፈላጊ መሆኑን ተናግረዋል። የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጻፊ ብፁዕ አቡነ ፖል ሪቻርድ ጋላገር በሰብአዊነት መስክ የሚታይ ማንኛውም ተጨባጭ ውጤት መከራን ለማስታገስና ግጭት ውስጥ በገቡ ወገኖች መካከል ያለውን ዝቅተኛ መተማመንን ወደ ነበረበት ለመመለስ ይረዳል ሲሉ አጽንኦት ሰጥተው በዚህ ረገድ የካርዲናል ማቴዎ ዙፒ በሩሲያ የሚያደርጉት ተልእኮ አስፈላጊነትን አስታውሰዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ቅድስት መንበር ለውይይት ዕድል ማመቻቸት ሰብአዊ ጥረቶችን ለማጠናከርና ሰላምን ለማምጣት የሚያግዙ አስተዋጽኦችን ለማድረግ ያላትን ቁርጠኝነት በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ከሚኒስትር ላቭሮቭ ጋር ባደረጉት ውይይት አብያተ ክርስቲያናትና የአካባቢው ቤተ ክርስቲያን ማኅበረሰቦች እጅግ ተጋላጭ የሆኑትን ለመርዳትና እርቅን በመደገፍ ላይ ያላቸውን ጠቃሚ ሚና አስታውሰዋል። በዚህ አውድ ውስጥ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር በሩሲያ ፌዴሬሽን ውስጥ የካቶሊካዊት ቤተ ክርስቲያን ሁኔታና ፍላጎቶች በተለይም የቤተ ክርስቲያንና የሃይማኖት ማኅበረሰቦች የሚያከናውኑትን የበጎ አድራጎት ተግባራት አጉልተው አሳይተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋላገር ማክሰኞ ምሽት ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ኃላፊና የቮሎኮላምስ ሜትሮፖሊታን ሊቀ ጳጳስ ብፁዕ አቡነ አንቶኒ ጋር በክልላዊ ሁኔታ ላይ በመመስረት በጋራ ጉዳዮች ላይ ተወያይተዋል። ሊቀ ጳጳስ ብፁዕ አቡነ አንቶኒ በሁለቱ አብያተ ክርስቲያናትና በቅድስት መንበር መካከል ባለው ቀጣይ ወዳጃዊ ግንኙነት መርካታቸውን ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማኅበራዊ ሚዲያ ወንጌልን እየሰበኩ እንደሚገኝ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
2: ቴክኖሎጂና የእርስ በእርስ ግንኙነት እየተሻሻለ በሄደበት በአሁኑ ወቅት በታንዛኒያ የሚገኙት የኡሳምብራ መቤታችን ቅድስት ድንግል ማርያም እህቶች ጉባኤ አባላት የሚዲያ መድረክን የወንጌል አገልግሎት መሳሪያ አድርገው በከፍተኛ ሁኔታ እየተጠቀሙበት እንደሚገኝ የተገለጸ ሲሆን እህቶቹ በቴሌቪዥንና በማኅበራዊ አውታረ መረቦች ወንጌልን ለማካፈል፣ ወጣቶችን ለማሳተፍና ስለ ካቶሊክ እምነት ለሚነሱ ጥያቄዎች ምላሽ ለመስጠት ጥረት እያደረጉ እንደሚገኝ ተነግሯል። እንደ አውሮፓውያን አቆጣጠር በ1954 ዓ.ም የሮዝማኒያ አባቶች ማኅበር አባል በሆኑት ሞንሲኞር ዩገን አርተርስ የተመሠረተው የኡሳምብራ እመቤታችን ቅድስት ድንግል ማርያም እህቶች ጉባኤ በወንጌላዊነት እና እንዲሁም በትምህርት ላይ የተመሠረተ የአገረ ስብከት ጉባኤ ሲሆን በ1958 ዓ.ም ሞንሲኞር አርተርስ የመጀመሪያው የታንጋ ካቶሊክ አገረ ስብከት ጳጳስ ሆኖ መሾማቸውና እህቶቹ ደግሞ መጀመሪያ የተቋቋሙት በክቡር ደም ሚስዮናውያን እህቶች ማኅበር አማካይነት እንደሆነ እንዲሁም የመጀመሪያዋ የበላይ ኃላፊያቸው እህት ዊልባልደርስ እንደነበሩም ተገልጿል። የጉባኤው አባላት ተልእኳቸውን በራንጉዊ ጀምረው በኋላም በታንጋ ክልል ውስጥ በሚገኘው ኮሮጉዌ ከተማ በመቀጠል ወደ ኳም ዶልዋ የተዛወሩ ሲሆን ራንጉዌ ያለው መኖሪያ ቤታቸው የመጀመሪያ ዋና ቤታቸው ሆኖ መቆየቱን ከጊዜ በኋላ ሐዋርያዊ አገልግሎታቸው ከመዋለ ሕፃናት እስከ ኮሌጅ ድረስ በሁሉም ደረጃዎች በሚገኝ የትምህርት ዘርፍ ላይ እንዲሁም የሃይማኖት ትምህርትና የወጣቶች ስልጠና ላይ ትኩረት ማድረጉም ተገልጿል። ገዳማውያት እህቶቹ ለጊዜው ተለዋዋጭ ሁኔታዎች ምላሽ ለመስጠት በዘመናዊ የመገናኛ ዘዴዎች ሰዎችን መድረስ አስፈላጊ መሆኑን የተገነዘቡ ሲሆን ይህንን ተከትሎ በ2016 ዓመተ ምህረት ሐምሌ ወር ላይ በታንጋ ክልል ሉሾቶ ከተማ ኡሳምብራ ማውንቴን ቲቪ የተሰኘ የሚዲያ ተቋም መቋቋሙ ተነግሯል። ይህ ተነሳሽነት በእምነት ጉዳዮች ላይ ወንጌልን የመስበክ የትምህርትና የውይይት አገልግሎትን የሚደግፍ ይዘት ለማቅረብ ያለመ መሆኑ የተገለጸ ሲሆን ይህንን በማስመልከት የኡሳምብራ ማውንቴን ቲቪ ቴሌቪዥን ዳይሬክተር የሆኑት እህት ፓውሊና ምሻና እንደተናገሩት በቴሌቪዥንና በኢንተርኔት አማካኝነት ከማኅበረሰቦቻቸው ርቀው የሚገኙ ሰዎችን ማግኘት ችለናል ያሉ ሲሆን ይህ የወንጌልን የማካፈል እንዲሁም ሰዎችን በተለይም ወጣቶችን እግዚአብሔርን ይበልጥ እንዲያውቁና እንዲወዱ የማበረታታት ተልእኳችንን ያጠናክራል ብለዋል። በርካታ ወጣቶች የኡሳምብራ ማውንቴን ቲቪን በማኅበራዊ ሚዲያ መድረኮችና በዩቲዩብ በኩል እንደሚከታተሉ የተነገረ ሲሆን ቻናሉ በዶንቦስኮ መንፈሳዊነት ላይ የተመሠረቱ ተነሳሽነቶችን ጨምሮ በወጣቶች በእምነትና በማኅበራዊ ጉዳዮች ላይ ያተኮሩ ፕሮግራሞችን እንደሚያቀርብም ተነግሯል። የኡሳምብራ ማውንቴን ቲቪ የሃይማኖት ትምህርትን፣ ስለ እምነት የሚደረጉ አስተንትኖችን እንዲሁም ስለ ወጣቶችና ማኅበረሰብ የሚደረጉ ውይይቶችን ጨምሮ የተለያዩ ፕሮግራሞችን የሚያሰራጭ ሲሆን በእነዚህ ተነሳሽነቶች አማካኝነት እህቶቹ የዕለት ተዕለት ሕይወትን ይበልጥ እየቀረጸ በመጣው የሚዲያ ዓለም ውስጥ ያላቸው ልዩ መንፈሳዊ ስጦታና ተልእኮ ይበልጥ ለማጉላት እንደሚፈልጉም ተገልጿል። ይህ መድረክ ከተጀመረበት ጊዜ አንስቶ በተለይም የኢንተርኔት ተጠቃሚ የሆኑ ወጣቶችን ጨምሮ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ሰፊ ተደራሽነትን ማግኘቱ የተነገረ ሲሆን ይህ እያደገ የመጣ ተሳትፎ ትምህርትን፣ አስተንትኖን እና በቀላሉ ሊደረስበት የሚችል ግንኙነትን የሚያጣምር ይዘት ለማግኘት ያለውን ፍላጎት ያንጸባርቃል ተብሏል። እህት ፓውሊና በሚዲያ ዘርፍ መስራት ማኅበሩ በአካል መገኘት በማይችልበት ማኅበረሰቦች ዘንድ ተደራሽ እንዲሆኑ እንደሚያስችላቸው ገልጸው ምንም እንኳን በርካታ ሰዎች በካሜራ ሙያ መስራት የወንዶች ሥራ ብቻ አድርገው ቢያስቡም በዚህ ሥራ በመሳተፌ ደስተኛ ነኝ ያሉ ሲሆን ገዳማውያት እህቶችም ይህንን ሚና ወስደው ወንጌልን ለሰፊው ማኅበረሰብ ማስተላለፍ እንደሚችሉ አክለው ገልጸዋል። ከዚህም በተጨማሪ ይህ ተነሳሽነት ከቤተ ክርስቲያኒቱ ሌሎች አባላት ጋር በመተባበርም ተጠቃሚ መሆኑ የተነገረ ሲሆን ለኡሳምብራ ማውንቴን ቲቪ አስተዋጽኦ ከሚያበረክቱ ሰዎች መካከል አንዱ የሆኑት ወንድም ሉካስ ማሳሲ ፕሮጀክቱ በእምነት ላይ የተመሠረተ ይዘትን በማስተዋወቅና በተለያዩ ደረጃዎች የሚሰጠን ትምህርት በመደገፍ ረገድ ያለውን አስፈላጊነት አጉልተው በመግለጽ ከቀላል የዩቲዩብ ቻናልነት በመነሳት ይበልጥ ወደ ተደራሽ የቴሌቪዥን መድረክ ያደገበትን ሂደት ሲከታተሉ እንደነበርም ገልጸዋል። የቴሌቪዥን ጣቢያው በፕሮግራሞቹ አማካኝነት እንደ ባህል፣ ሙዚቃ፣ መንፈሳዊነትና መሠረታዊ የሕይወት ክህሎቶች በመሳሰሉ ዘርፎች ላይ ከቤት ሆነ እንኳ መከታተል የሚቻሉ ይዘቶችን በማቅረብ በአካባቢው ማኅበረሰቦች ዘንድ ለትምህርት ዘርፉ አስተዋጽኦ እንደሚያደርግም ጭምር ተነግሯል። እንደ በርካታ አዳዲስ ተነሳሽነቶች ሁሉ ይህ የቴሌቪዥን ጣቢያ የተለያዩ ተግዳሮቶች እንደሚያጋጥመው የተነገረ ሲሆን ከእነዚህም ተግዳሮቶች መካከል የመገልገያ መሳሪያዎችና የፋይናንሻል ሀብቶች ውስንነት ዕለታዊ የስርጭት ሂደቱን ፈታኝ እንደሚያደርገው፣ በሌላ በኩል ለበርካታ ተመልካቾች አስተማማኝ የኢንተርኔት አገልግሎት እጥረትና የዲጂታል መሳሪያዎች ዋጋ መናር እንቅፋት ሆነው መቀጠላቸውም ተነግሯል። ከዚህም በተጨማሪ በቂ የመጠባበቂያ ስርዓቶች አለመኖር የሥራ እንቅስቃሴን ስለሚያስተጓጉል የኤሌክትሪክ መቆራረጥ የስርጭቶችን መደበኛነት እንደሚያዛባ፣ እንዲሁም ሁሉም የጉባኤው አባላት ወንጌልን ለማዳረስ የሚያግዘውን የሚዲያ አስፈላጊነት በመጀመሪያ ደረጃ ባለመገንዘባቸው በማኅበረሰቡ ውስጥ ቀጣይነት ያለው ስልጠናና ግንዛቤን እንደሚጠይቅ ተገልጿል። እነዚህ ተግዳሮቶች ቢኖሩም ገዳማውያት እህቶቹ ሚዲያን ለወንጌል ስርጭትና ምስረታ መድረክ አድርገው ለመጠቀም ቁርጠኛ ሆነው መቀጠላቸው የተነገረ ሲሆን የእህቶቹ ዓላማ ሰፊ ተመልካች ወይም አድማጭ ዘንድ መድረስ እንዲሁም ወጣቶች ትርጉምና እምነትን በሚፈልጉበት ሂደት ውስጥ ከዲጂታል መሳሪያዎች ጋር የበለጠ ግንዛቤ የተሞላበት ግንኙነት እንዲፈጥሩ መርዳት እንደሆነም ተነግሯል። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እነሆ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ለመከሩ ሥራ ተጨማሪ ሰራተኞችን እንዲልክ ለምኑት በሚለው የወንጌል ቃል ላይ በመነሳሳት እህቶቹ በቴሌቪዥን በማኅበራዊ ሚዲያና በትምህርታዊ ይዘቶች አማካኝነት ክርስቶስን የማሳወቅ ተልእኳቸውን እንደሚቀጥሉም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ማርያም በመለኮታዊ የደህንነት ዕቅድ እንዴት ትተባበራለች? ማርያም ዕድሜ ልኳን በእግዚአብሔር ጸጋ ከማንኛውም የግል ኀጢአት የነጻች ናት። እርሷ ጸጋን የተሞላች በሉቃስ ወንጌል ምዕራፍ 1 ከቁጥር 28 እጅግ ቅድስት ናት። የልዑሉን ልጅ በሉቃስ ወንጌል 1:32 እንደምትወልድ መልአኩ ሲያበስራት ፈቃደኝነቷን በእምነት ታዛዥነት በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ ገለጸች። ስለዚህ ማርያም ደህንነትን በተመለከተ ያለውን መለኮታዊ ፍቃድ በሙሉ ልቧ በመቀበል ራሷን ሙሉ ለሙሉ ለልጇ ለኢየሱስ አካልና ሥራ አሳልፋ ሰጠች። ኢየሱስ በድንግልና ተጸነሰ ሲባል ምን ማለት ነው? ኢየሱስ በድንግልና ተጸነሰ ሲባል ኢየሱስ ያለ ሰው ጣልቃ ገብነት በመንፈስ ቅዱስ ኃይል ብቻ በድንግል ማኅፀን ውስጥ ተጸነሰ ማለት ነው። እርሱ በመለኮታዊ ባሕሩ የሰማዩ አብ ልጅ ነው። በሰብአዊ ባሕሩ ደግሞ የማርያም ልጅ ነው። ነገር ግን በእርሱ ውስጥ ያለው መለኮታዊ አካል አንድ ስለሆነ ኢየሱስ እውነትም የእግዚአብሔር ልጅ ነው። ማርያም ምንጊዜም ድንግል የሆነችው እንዴት ነው? ማርያም ምንጊዜም ድንግል የሆነችው ልጇን ስትጸንስ ድንግል፣ ስትወልድም ድንግል፣ ስትሸከመው ድንግል፣ ጡቷን ስታጠበው ድንግል፣ ሁልጊዜ ድንግል በመሆኗ ነው። ቅዱስ አውጉስጢኖስ ስለዚህ የወንጌል መጻሕፍት ስለ ኢየሱስ ወንድሞችና እህቶች ሲናገሩ በመጽሐፍ ቅዱስ ውስጥ በተለመደው የአነጋገር ዘይቤ ስለ ኢየሱስ የቅርብ ዘመዶች ማስታወሳቸው ነው። የማርያም መንፈሳዊ እናትነት ሁሉን አቀፍ የሆነው በምን መልኩ ነው? ማርያም ያላት አንድ ልጅ ብቻ ሲሆን እርሱም ኢየሱስ ነው። ነገር ግን መንፈሳዊ እናትነቷ እርሱ ሊያድናቸው ለመጣላቸው ለሰው ልጆች ሁሉ በእርሱ በኩል ይዳረሳል። አዲሱ አዳም በሆነው በኢየሱስ ክርስቶስ አጠገብ በታዛዥነት የቆመችው ድንግል አዲስቱ ሔዋን ናት። እርሷ በእናቷ ፍቅር በልደታቸው እንዲሁም በተሰጣቸው ጸጋ መሠረት በእንጸታቸው የምትተባበር እውነተኛ የሕያዋን ሁሉ እናት ነች። ማርያም ድንግልና እናትም ስለሆነች የቤተ ክርስቲያንም ምሳሌና የፍጽምናዋ ግብ ናት። የክርስቶስ ሕይወት ምስጢር የሆነው እንዴት ነው? መላው የክርስቶስ ሕይወት ራእይ ነው። በኢየሱስ ምድራዊ ሕይወት የታየው ነገር እኔን ያየ አብን አይቷል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ወደምለው ወደማይታየው መለኮታዊ ልጅነቱ ምስጢር ይወስደናል። ከዚህ በተጨማሪ ደህንነት የምመጣው ሙሉ ለሙሉ ከክርስቶስ መስቀልና ትንሣኤ ቢሆንም መላው የክርስቶስ ሕይወት የደህንነት ምስጢር ነው። ምክንያቱም ኢየሱስ ያደረገው የተናገረውና የተሰቃየው በኀጢአት የወደቁትን የሰው ልጆች ለማዳንና የእግዚአብሔር ልጆች እንዲሆኑ የተጠሩበትን ጥሪ ለማደስ ስለሆነ ነው። እግዚአብሔር ዓለምን ለክርስቶስ ምስጢር እንዴት አዘጋጀ? እግዚአብሔር የልጁን መምጣት ያዘጋጀው ለዘመናት ነው። በአረማውያን ልብ ውስጥ የዚህን መምጣት የተስፋ ጭላንጭል ቀሰቀሰ። የእርሱን መምጣት በተለይ በብሉህ ክዳን አማካይነት አዘጋጀ። ይህም ዝግጅት ከነቢያት ሁሉ ትልቁና የመጨረሻው በሆነው በመጥምቁ ዮሐንስ ተጠናቀቀ። እኛም ይህን ረዥም የዝግጅት ጊዜ በስብከተ ገና ዓመታዊ የሥርዓተ አምልኮ አከባበር እንዘክረዋለን። ወንጌል ስለ ኢየሱስ ልደትና ሕፃንነት ምስጢር ምን ያስተምራል? በገና ጊዜ ሰማያዊ ክብር በደካማ ሕፃን ተገለጠ። የኢየሱስ ግዝረት የዕብራውያን ወገን የመሆን ምልክትና የጥምቀታችንም ምሳሌ ነው። ጥምቀት መሲሁ የእስራኤል ንጉሥ ለአሕዛብ ሁሉ መገለጡን ያመለክታል። የኢየሱስ ወደ ቤተ መቅደስ መቅረብ፣ በዚያን የስምዖንና የሐና መገኘት የእስራኤል ሕዝብ ከአዳኙ ጋር ለማገናኘት ያላቸው ተስፋ ያመለክታል። ወደ ግብፅ የተደረገው ስደትና የንጹሐን ሕፃናት ጭፍጨፋ የክርስቶስ መላ ሕይወት የስደት ለመሆን አመላካች ነው። ከግብፅ መመለስ የእስራኤላውያንን ከግብፅ መውጣት ያስታውሳል። ኢየሱስንም አዲሱ ሙሴና እውነተኛ ዋና ነፃ አውጪ አድርጎ ያቀርበዋል። ኢየሱስ በናዝሬት ያሳለፈው ስውር ሕይወት ምን ያስተምረናል? ኢየሱስ በናዝሬት ባሳለፈው ስውር ሕይወት የዝምታ ኑሮ ኖረ። ይህም በጸሎት በቀናነት በሥራና በቤተሰብ ፍቅር በተሞላ ዕለታዊ ሕይወት ውስጥ በሚገኝ ቅድስና ከእርሱ ጋር ወዳጅነትን እንድንመሠረት ያስችለናል። የእርሱ ለማርያምና ለእንጀራ አባቱ ለዮሴፍ መታዘዝ ለአብ ያለው የልጁ ታዛዥነት ምሳሌ ነው። ማርያምና ዮሴፍ ሁልጊዜ ባይረዱትም እንኳን የኢየሱስን ምስጢር በእምነት ተቀበሉ። ኢየሱስ ከዮሐንስ ለኃጢአት ስርየት የሚሆን የንስሐ ጥምቀት በሉቃስ ወንጌል ምዕራፍ 3 ከቁጥር 3 የተቀበለው ለምንድን ነው? ኢየሱስ ይፋ ሕይወቱን ለመጀመርና የሞቱን ጥምቀት ለመጠባበቅ ስል ኃጢአት ባይኖርበትም ከኃጢአተኞች ጋር ተቆጠረ። እርሱ የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 አብ የምወደው ልጁ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 መሆኑን አወጀ። መንፈስ ቅዱስም በእርሱ ላይ ወረደ። የኢየሱስ ጥምቀት የጥምቀታችን ቅድመ ምልክት ነው። ኢየሱስ በምድረ በዳ ከደረሱበት ፈተናዎች ምን እንማራለን? ኢየሱስ በምድረ በዳ ያጋጠሙት ፈተናዎች አዳምን በገነት የእስራኤልን ሕዝብ ደግሞ በምድረ በዳ ያጋጠሟቸው ፈተናዎች መገለጫ ናቸው። ምንጭ ርእሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 493 እስከ 546 ላይ የተወሰደ።
1: አድማጮቻችን፣ የዛሬው የሐሙስ የነሐሴ 21 2018 ዓ ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ምረት ዕለታዊ ስርጭታችን ነው። የዛሬውን የሐሙስ የነሐሴ 21 2018 ዓ.ም ምረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ሪቻርድ ፖል ጋላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው መገለጹን የሚያመለክት ዜና በክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማህበራዊ ሚዲያ ወንጌልን እየሰበኩ እንደሚገኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ሁለተኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረቦቼ ዮሐንስ መኮንን፣ ዘላለም ኃይሉና በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአምልኮ ስርዓት እምነትን ወንድማማችነትንና ሰላምን ማጎልበት አለበት ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን 76ኛ ብሔራዊ የአምልኮ ስርዓት ሳምንት ተሳታፊዎች ከላኩት ሰላምታ ጋር ባስተላለፉት መልእክት በክርስትና ትምህርት ውስጥ የአምልኮ ስርዓት ያለውን ማዕከላዊ ቦታ ቤተ ክርስቲያን በድጋሚ እንድትገነዘብ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በትምህርተ ክርስቶስና በአምልኮ ስነ ስርዓት መካከል ያለውን ግንኙነት በማጠናከር የክርስትና ጅማሬ ሰዎችን ወደ ክርስቶስ እንዲመራ ጥሪ አቅርበዋል። ቅዱስነታቸው ይህን መልእክት ይላኩት በጣሊያን ካታኒያ ከተማ በሚካሄደው 76ኛው ብሔራዊ የአምልኮ ስርዓት ሳምንት ተሳታፊዎች እንደሆነ ታውቋል። ዝግጅቱ የአምልኮ ስርዓትንና የክርስትና ጅማሬን የምታመነጭ ቤተ ክርስቲያን በሚል ጭብጥ ከነሐሴ 18 እስከ ነሐሴ 21 2018 ዓመተ ምህረት ድረስ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳታፊዎቹ በላኩት መልእክት የዝግጅቱ ጭብጥ ለቤተ ክርስቲያኗ ልዩ ጠቀሜታ እንዳለው ገልጸዋል። የክርስትና ጅማሬ ለቅዱሳት ምስጢራት በሚደረግ ዝግጅት ብቻ ሊተረጎም እንደማይችል አስታውሰው ይልቁንም የክርስቲያን ማኅበረሰብ እምነት የሚያመነጭ መሆን አለበት ብለዋል። ከጅምሩ ጀምሮ በትምህርተ ክርስቶስና በመንፈሳዊ በዓላት መካከል ያለውን አንድነት የጠቆሙት ቅዱስነታቸው የመጀመሪያዎቹ ክርስቲያኖች ራሳቸውን ለሐዋርያት ትምህርት፣ ለኅብረት፣ ዳቦን በጋራ ለመቁረስና ለጸሎት ያቀርቡ እንደነበር አስታውሰዋል። የክርስቲያን ማኅበረሰቦች በክርስትና ጅማሬ ውስጥ ያለውን የአምልኮ ሥርዓት ዋጋን በማጠናከር ወደዚህ ምንጭ እንዲመለሱ ጋብዘዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው በአምልኮ ሥርዓት ውስጥ የኢየሱስ ክርስቶስ ምስጢር በአንድነት ይይዘናል፣ ይለውጠናል፣ እንደ አዲስ እንድንወለድ ያደርገናል ብለዋል። ሁለተኛውን የቫቲካን ጉባኤ ደንብ በመጥቀስ የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የክርስቲያን የአምልኮ ሥርዓቶች ከመለኮታዊ ስጦታ ጋር የምንገናኝበት መንገድ መሆኑን አጽንኦት ሰጥተዋል። ይህ ግንዛቤ ቤተ ክርስቲያን የአምልኮ ምልክቶችን ጥቅም ትርጉም እንደገና በማወቅ የምዕመናንን ንቁ ተሳትፎ ይጠይቃል ሲሉ አስገንዝበዋል። ስለዚህም በተለይ የእምነት ጉዞን የሚጀምሩ ካቶሊካዊ ምዕመናን ልባቸውን ለእግዚአብሔር ተግባር ከሚከፍቱ የበዓላት አይነቶች ጋር መተዋወቅ አለባቸው ብለዋል። በአምልኮ ሥርዓት የጋራ ገጽታ ላይ ያስተነተኑት ቅዱስነታቸው ሥርዓት አምልኮ ክርስቲያኖችን በኅብረት እንደሚሰበስባቸው ተናግረው ምክንያቱም የአንድ ቤተ ክርስቲያን አባል ተግባር ተደርጎ ስለሚከበር ምዕመናን ለአምልኮ ሥርዓቶች ያለ

0: ገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ ም ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ፖል ሪቻርድ ገላገር በሞስኮ ጉብኝታቸው የሩሲያና ዩክሬን ጦርነት እንዲያበቃ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በሞስኮ ጉብኝታቸው የሩሲያና የዩክሬን ጦርነት እንዲያበቃ አሳሰቡ። በቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በሞስኮ በተካሄደው የሁለትዮሽ ስብሰባ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። ውይይታቸው በዓለም አቀፍ ጉዳዮችና በሩሲያ ውስጥ ስላለው ካቶሊካዊ ማኅበረሰብ እንዲሁም በሩሲያና በዩክሬን መካከል ሰላም ለመፍጠር በታለሙ ሰብአዊ ተነሳሽነቶች ላይ እንደሆነ ታውቋል። ማክሰኞ ነሐሴ 19 2018 ዓ.ም በሞስኮ የውጭ ጉዳይ ሚኒስትር ተወካይ ቢሮ በተካሄደው የሁለትዮሽ ስብሰባ ላይ የቅድስት መንበር ጽሕፈት ቤት የመንግሥታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገርና የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋና ዋና በሆኑ ዓለም አቀፍ ጉዳዮች ላይ የሚገናኙባቸውን በርካታ ዘርፎች ለይተው በማውጣት በሩሲያ ፌዴሬሽንና በቅድስት መንበር መካከል በመካሄድ ላይ ባለው ቀጣይ ውይይት አስፈላጊነት ላይ ተስማምተዋል። ከአንድ ሰዓት በላይ በፈጀው ስብሰባቸው መጨረሻ ላይ በሞስኮ የቅድስት መንበር ሐዋርያዊ እንደራሴ የሆኑት ሊቀ ጳጳስ ጆቫኒ ዳንኤለው ተገኝተዋል። በስብሰባቸው መጨረሻ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገርና የሩሲያው ፌዴሬሽን የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መግለጫ ሰጥተዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሩሲያና በዩክሬን መካከል የሚካሄደውን ጦርነት ለማስቆምና በዓለም አቀፍ ማኅበረሰብ ድጋፍ እውነተኛ ድርድር እንዲጀመር የጠየቁትን ጥሪ ብፁዕነታቸው አስታውሰው ቅድስት መንበር በግልጽ አቋሟ ግጭቱ በወታደራዊ ኃይል ሊፈታ አይችልም ማለቷን ተናግረው፣ በመሆኑም ለፖለቲካዊና ዲፕሎማሲያዊ ሂደቶች ሁኔታዎችን ማመቻቸት አስፈላጊ እንደሆነ ያስረድተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር ሩሲያና ዩክሬን ግልጽነትንና ፈቃደኝነትን እንዲያሳዩ በተለይም በሲቪሎች፣ በመሠረተ ልማት፣ በቁስለኞችና የጦር እስረኞች ረገድ ዓለም አቀፍና የሰብአዊነት ሕግን እንዲያከብሩ ጥሪ አቅርበዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በዩክሬን ያለውን ሁኔታ በመገንዘብ ጦርነት ማብቃት አለበት ሲሉ አሳስበዋል። በጦርነቱ ምክንያት በሁለቱም ወገኖች የሚሞቱት ሰዎች ቁጥር መጨመሩና የሕዝቡም ስቃይ መቀጠሉ ታውቋል። ላለፉት ስህተቶች እስረኛ ለመሆንና ለወደፊት ግንኙነቶች ሁኔታዎችን ለማመቻቸት ጦርነትን ማስቆምና ጥላቻን ማስወገድ አጣዳፊና አስፈላጊ ነው ሲሉ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በድጋሚ ተናግረዋል። የውጭ ጉዳይ ሚኒስትር ላቭሮቭ ቅድስት መንበር ከሩሲያ ጋር ለመነጋገር ላሳየችው ዝግጁነትና ላላት ቁርጠኝነት አድናቆታቸውን ገልጸው በሁለቱ መካከል የተካሄደው ስብሰባም እጅግ ጠቃሚ ነው ሲሉ ገልጸውታል። ከሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር ጋር ከግጭቱ ጋር በተያያዙ የሰብአዊነት ጉዳዮች ላይ ያለውን ትብብር ማጠናከር አስፈላጊ መሆኑን ተናግረዋል። የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ብፁዕ አቡነ ፖል ሪቻርድ ገላገር በሰብአዊነት መስክ የሚታይ ማንኛውም ተጨባጭ ውጤት መከራን ለማስታገስና ግጭት ውስጥ በገቡ ወገኖች መካከል ያለውን ዝቅተኛ መተማመንን ወደ ነበረበት ለመመለስ ይረዳል ሲሉ አጽንኦት ሰጥተው በዚህ ረገድ የካርዲናል ማቴዎ ዙፒ በሩሲያ የሚያደርጉት ተልእኮ አስፈላጊነትን አስታውሰዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር ቅድስት መንበር ለውይይት ዕድል ማመቻቸት ሰብአዊ ጥረቶችን ለማጠናከርና ሰላምን ለማምጣት የሚያግዙ አስተዋጽኦችን ለማድረግ ያላትን ቁርጠኝነት በድጋሚ ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር ከሚኒስትር ላቭሮቭ ጋር ባደረጉት ውይይት አብያተ ክርስቲያናትና የአካባቢው ቤተ ክርስቲያን ማኅበረሰቦች እጅግ ተጋላጭ የሆኑትን ለመርዳትና እርቅን በመደገፍ ላይ ያላቸውን ጠቃሚ ሚና አስታውሰዋል። በዚህ አውድ ውስጥ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር በሩሲያ ፌዴሬሽን ውስጥ የካቶሊካዊት ቤተ ክርስቲያን ሁኔታና ፍላጎቶች በተለይም የቤተ ክርስቲያንና የሃይማኖት ማኅበረሰቦች የሚያከናውኑትን የበጎ አድራጎት ተግባራት አጉልተው አሳይተዋል። ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ገላገር ማክሰኞ ምሽት ከሞስኮ ፓትርያርክ ጽሕፈት ቤት የውጭ ግንኙነት መምሪያ ኃላፊና የቦሎኮላምስ ሜትሮፖሊታን ሊቀ ጳጳስ ብፁዕ አቡነ አንቶኒ ጋር በክልላዊ ሁኔታ ላይ በመመስረት በጋራ ጉዳዮች ላይ ተወያይተዋል። ሊቀ ጳጳስ ብፁዕ አቡነ አንቶኒ በሁለቱ አብያተ ክርስቲያናትና በቅድስት መንበር መካከል ባለው ቀጣይ ወዳጃዊ ግንኙነት መርካታቸውን ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ ም ዕለታዊ ስርጭታችንን ነው። የታንዛኒያ ገዳማውያት እህቶች በቴሌቪዥንና በማኅበራዊ ሚዲያ ወንጌልን እየሰበኩ እንደሚገኝ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
2: ቴክኖሎጂና የእርስ በእርስ ግንኙነት

0: ፍጥነት እየተሻሻለ በሄደበት ባሁን ወቅት በታንዛኒያ የሚገኙት የኡሳምብራ መቤታችን ቅድስት ድንግል ማርያም እህቶች ጉባኤ አባላት የሚዲያ መድረክን የወንጌል አገልግሎት መሳሪያ አድርገው በከፍተኛ ሁኔታ እየተጠቀሙበት እንደሚገኝ የተገለጸ ሲሆን እህቶቹ በቴሌቪዥንና በማህበራዊ አውታረ መረቦች ወንጌልን ለማካፈል ወጣቶችን ለማሳተፍና ስለ ካቶሊክ እምነት ለሚነሱ ጥያቄዎች ምላሽ ለመስጠት ጥረት እያደረጉ እንደሚገኝ ተነግሯል። እንደ አውሮፓውያን አቆጣጠር በ1954 ዓ.ም የሮዝማኒያ አባቶች ማህበር አባል በሆኑት ሞንሲኞር ዩገን አርተርስ የተመሰረተው የኡሳምብራ እመቤታችን ቅድስት ድንግል ማርያም እህቶች ጉባኤ በወንጌላዊነት እና እንዲሁም በትምህርት ላይ የተመሰረተ የአገረ ስብከት ጉባኤ ሲሆን በ1958 ዓ.ም ሞንሲኞር አርተርስ የመጀመሪያው የታንጋ ካቶሊክ አገረ ስብከት ጳጳስ ሆኖ መሾማቸውና እህቶቹ ደግሞ መጀመሪያ የተቋቋሙት በክቡር ደም ሚስዮናውያን እህቶች ማህበር አማካይነት እንደሆነ እንዲሁም የመጀመሪያዋ የበላይ ኃላፊያቸው እህት ዊል ባልደርስ እንደነበሩም ተገልጿል። የጉባኤው አባላት ተልእኳቸውን በራንጉዊ ጀምረው በኋላም በታንጋ ክልል ውስጥ በሚገኘው ኮሮጉዌ ከተማ በመቀጠል ወደ ኳም ዶልዋ የተዛወሩ ሲሆን ራንጉዌ ያለው መኖሪያ ቤታቸው የመጀመሪያ ዋና ቤታቸው ሆኖ መቆየቱን ከጊዜ በኋላ ሐዋርያዊ አገልግሎታቸው ከመዋለ ሕፃናት እስከ ኮሌጅ ድረስ በሁሉም ደረጃዎች በሚገኝ የትምህርት ዘርፍ ላይ እንዲሁም የሃይማኖት ትምህርትና የወጣቶች ስልጠና ላይ ትኩረት ማድረጉም ተገልጿል። ገዳማውያት እህቶቹ ለጊዜው ተለዋዋጭ ሁኔታዎች ምላሽ ለመስጠት በዘመናዊ የመገናኛ ዘዴዎች ሰዎችን መድረስ አስፈላጊ መሆኑን የተገነዘቡ ሲሆን ይህንን ተከትሎ በ2016 ዓመተ ምህረት ሐምሌ ወር ላይ በታንጋ ክልል ሉሾቶ ከተማ ኡሳምብራ ማውንቴን ቲቪ የተሰኘ የሚዲያ ተቋም መቋቋሙ ተነግሯል። ይህ ተነሳሽነት በእምነት ጉዳዮች ላይ ወንጌልን የመስበክ የትምህርትና የውይይት አገልግሎትን የሚደግፍ ይዘት ለማቅረብ ያለመ መሆኑ የተገለጸ ሲሆን ይህንን በማስመልከት የኡሳምብራ ማውንቴን ቲቪ ቴሌቪዥን ዳይሬክተር የሆኑት እህት ፓውሊና ምሻና እንደተናገሩት በቴሌቪዥንና በኢንተርኔት አማካኝነት ከማኅበረሰቦቻቸው ርቀው የሚገኙ ሰዎችን ማግኘት ችለናል ያሉ ሲሆን ይህ የወንጌልን የማካፈል እንዲሁም ሰዎችን በተለይም ወጣቶችን እግዚአብሔርን ይበልጥ እንዲያውቁና እንዲወዱ የማበረታታት ተልእኳችንን ያጠናክራል ብለዋል። በርካታ ወጣቶች የኡሳምብራ ማውንቴን ቲቪን በማኅበራዊ ሚዲያ መድረኮችና በዩቲዩብ በኩል እንደሚከታተሉ የተነገረ ሲሆን ቻናሉ በዶንቦስኮ መንፈሳዊነት ላይ የተመሰረቱ ተነሳሽነቶችን ጨምሮ በወጣቶች በእምነትና በማኅበራዊ ጉዳዮች ላይ ያተኮሩ ፕሮግራሞችን እንደሚያቀርብም ተነግሯል። የኡሳምብራ ማውንቴን ቲቪ የሃይማኖት ትምህርትን፣ ስለ እምነት የሚደረጉ አስተንትኖችን እንዲሁም ስለ ወጣቶችና ማኅበረሰብ የሚደረጉ ውይይቶችን ጨምሮ የተለያዩ ፕሮግራሞችን የሚያሰራጭ ሲሆን በእነዚህ ተነሳሽነቶች አማካኝነት እህቶቹ የዕለት ተዕለት ሕይወትን ይበልጥ እየቀረጸ በመጣው የሚዲያ ዓለም ውስጥ ያላቸው ልዩ መንፈሳዊ ስጦታና ተልእኮ ይበልጥ ለማጉላት እንደሚፈልጉም ተገልጿል። ይህ መድረክ ከተጀመረበት ጊዜ አንስቶ በተለይም የኢንተርኔት ተጠቃሚ የሆኑ ወጣቶችን ጨምሮ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ሰፊ ተደራሽነትን ማግኘቱ የተነገረ ሲሆን ይህ እያደገ የመጣ ተሳትፎ ትምህርትን፣ አስተንትኖን እና በቀላሉ ሊደረስበት የሚችል ግንኙነትን የሚያጣምር ይዘት ለማግኘት ያለውን ፍላጎት ያንጸባርቃል ተብሏል። እህት ፓውሊና በሚዲያ ዘርፍ መስራት ማኅበሩ በአካል መገኘት በማይችልበት ማኅበረሰቦች ዘንድ ተደራሽ እንዲሆኑ እንደሚያስችላቸው ገልጸው ምንም እንኳን በርካታ ሰዎች በካሜራ ሙያ መስራት የወንዶች ሥራ ብቻ አድርገው ቢያስቡም በዚህ ሥራ በመሳተፌ ደስተኛ ነኝ ያሉ ሲሆን ገዳማውያት እህቶችም ይህንን ሚና ወስደው ወንጌልን ለሰፊው ማኅበረሰብ ማስተላለፍ እንደሚችሉ አክለው ገልጸዋል። ከዚህም በተጨማሪ ይህ ተነሳሽነት ከቤተ ክርስቲያኒቱ ሌሎች አባላት ጋር በመተባበርም ተጠቃሚ መሆኑ የተነገረ ሲሆን ለኡሳምብራ ማውንቴን ቲቪ አስተዋጽኦ ከሚያበረክቱ ሰዎች መካከል አንዱ የሆኑት ወንድም ሉካስ ማሳሲ ፕሮጀክቱ በእምነት ላይ የተመሰረተ ይዘትን በማስተዋወቅና በተለያዩ ደረጃዎች የሚሰጠን ትምህርት በመደገፍ ረገድ ያለውን አስፈላጊነት አጉልተው በመግለጽ ከቀላል የዩቲዩብ ቻናልነት በመነሳት ይበልጥ ወደ ተደራሽ የቴሌቪዥን መድረክ ያደገበትን ሂደት ሲከታተሉ እንደነበርም ገልጸዋል። የቴሌቪዥን ጣቢያው በፕሮግራሞቹ አማካኝነት እንደ ባህል፣ ሙዚቃ፣ መንፈሳዊነትና መሰረታዊ የህይወት ክህሎቶች በመሳሰሉ ዘርፎች ላይ ከቤት ሆነ እንኳ መከታተል የሚቻሉ ይዘቶችን በማቅረብ በአካባቢው ማህበረሰቦች ዘንድ ለትምህርት ዘርፉ አስተዋጽኦ እንደሚያደርግም ጭምር ተነግሯል። እንደ በርካታ አዳዲስ ተነሳሽነቶች ሁሉ ይህ የቴሌቪዥን ጣቢያ የተለያዩ ተግዳሮቶች እንደሚያጋጥመው የተነገረ ሲሆን ከእነዚህም ተግዳሮቶች መካከል የመገልገያ መሳሪያዎችና የፋይናንሻል ሀብቶች ውስንነት ዕለታዊ የስርጭት ሂደቱን ፈታኝ እንደሚያደርገው፣ በሌላ በኩል ለበርካታ ተመልካቾች አስተማማኝ የኢንተርኔት አገልግሎት እጥረትና የዲጂታል መሳሪያዎች ዋጋ መናር እንቅፋት ሆነው መቀጠላቸውም ተነግሯል። ከዚህም በተጨማሪ በቂ የመጠባበቂያ ስርዓቶች አለመኖር የስራ እንቅስቃሴን ስለሚያስተጓጉል የኤሌክትሪክ መቆራረጥ የስርጭቶችን መደበኛነት እንደሚያዛባ፣ እንዲሁም ሁሉም የጉባኤው አባላት ወንጌልን ለማዳረስ የሚያግዘውን የሚዲያ አስፈላጊነት በመጀመሪያ ደረጃ ባለመገንዘባቸው በማህበረሰቡ ውስጥ ቀጣይነት ያለው ስልጠናና ግንዛቤን እንደሚጠይቅ ተገልጿል። እነዚህ ተግዳሮቶች ቢኖሩም ገዳማውያት እህቶቹ ሚዲያን ለወንጌል ስርጭትና ምስረታ መድረክ አድርገው ለመጠቀም ቁርጠኛ ሆነው መቀጠላቸው የተነገረ ሲሆን የእህቶቹ ዓላማ ሰፊ ተመልካች ወይም አድማጭ ዘንድ መድረስ፣ እንዲሁም ወጣቶች ትርጉምና እምነትን በሚፈልጉበት ሂደት ውስጥ ከዲጂታል መሳሪያዎች ጋር የበለጠ ግንዛቤ የተሞላበት ግንኙነት እንዲፈጥሩ መርዳት እንደሆነም ተነግሯል። በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እነሆ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸው፣ ስለዚህ የመከሩ ጌታ ለመከሩ ሥራ ተጨማሪ ሰራተኞችን እንዲልክ ለምኑት በሚለው የወንጌል ቃል ላይ በመነሳሳት እህቶቹ በቴሌቪዥን በማኅበራዊ ሚዲያና በትምህርታዊ ይዘቶች አማካኝነት ክርስቶስን የማሳወቅ ተልዕኳቸውን እንደሚቀጥሉም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ማርያም በመለኮታዊ የደህንነት ዕቅድ እንዴት ትተባበራለች? ማርያም ዕድሜ ልኳን በእግዚአብሔር ጸጋ ከማንኛውም የግል ኀጢአት የነጻች ናት። እርሷ ጸጋን የተሞላች በሉቃስ ወንጌል ምዕራፍ 1 ከቁጥር 28 እጅግ ቅድስት ናት። የልዑሉን ልጅ በሉቃስ ወንጌል 1:32 እንደምትወልድ መልአኩ ሲያበስራት ፈቃደኝነቷን በእምነት ታዛዥነት በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ ገለጸች። ስለዚህ ማርያም ደህንነትን በተመለከተ ያለውን መለኮታዊ ፍቃድ በሙሉ ልቧ በመቀበል ራሷን ሙሉ ለሙሉ ለልጇ ለኢየሱስ አካልና ሥራ አሳልፋ ሰጠች። ኢየሱስ በድንግልና ተጸነሰ ሲባል ምን ማለት ነው? ኢየሱስ በድንግልና ተጸነሰ ሲባል ኢየሱስ ያለ ሰው ጣልቃ ገብነት በመንፈስ ቅዱስ ኃይል ብቻ በድንግል ማኅፀን ውስጥ ተጸነሰ ማለት ነው። እርሱ በመለኮታዊ ባህሪው የሰማዩ አብ ልጅ ነው። በሰብአዊ ባህሪው ደግሞ የማርያም ልጅ ነው። ነገር ግን በእርሱ ውስጥ ያለው መለኮታዊ አካል አንድ ስለሆነ ኢየሱስ እውነትም የእግዚአብሔር ልጅ ነው። ማርያም ምንጊዜም ድንግል የሆነችው እንዴት ነው? ማርያም ምንጊዜም ድንግል የሆነችው ልጇን ስትጸንስ ድንግል፣ ስትወልድም ድንግል፣ ስትሸከመው ድንግል፣ ጡቷን ስታጠባው ድንግል፣ ሁልጊዜ ድንግል በመሆኗ ነው። ቅዱስ አውጉስጢኖስ ስለዚህ የወንጌል መጻሕፍት ስለ ኢየሱስ ወንድሞችና እኅቶች ሲናገሩ በመጽሐፍ ቅዱስ ውስጥ በተለመደው የአነጋገር ዘይቤ ስለ ኢየሱስ የቅርብ ዘመዶች ማስታወሳቸው ነው። የማርያም መንፈሳዊ እናትነት ሁሉን አቀፍ የሆነው በምን መልኩ ነው? ማርያም ያላት አንድ ልጅ ብቻ ሲሆን እርሱም ኢየሱስ ነው። ነገር ግን መንፈሳዊ እናትነቷ እርሱ ሊያድናቸው ለመጣላቸው ለሰው ልጆች ሁሉ በእርሱ በኩል ይዳረሳል። አዲሱ አዳም በሆነው በኢየሱስ ክርስቶስ አጠገብ በታዛዥነት የቆመችው ድንግል አዲስቱ ሔዋን ናት። እርሷ በእናቷ ፍቅር በልደታቸው እንዲሁም በተሰጣቸው ጸጋ መሠረት በሕንጸታቸው የምትተባበር እውነተኛ የሕያዋን ሁሉ እናት ነች። ማርያም ድንግልና እናትም ስለሆነች የቤተ ክርስቲያንም ምሳሌና የፍጽምናዋ ግብ ናት። የክርስቶስ ሕይወት ምስጢር የሆነው እንዴት ነው? መላው የክርስቶስ ሕይወት ራእይ ነው። በኢየሱስ ምድራዊ ሕይወት የታየው ነገር እኔን ያየ አብን አይቷል። በዮሐንስ ወንጌል ምዕራፍ 14 ከቁጥር 9 ወደምሎ ወደማይታየው መለኮታዊ ልጅነቱ ምስጢር ይወስደናል። ከዚህ በተጨማሪ ደህንነት የምመጣው ሙሉ ለሙሉ ከክርስቶስ መስቀልና ትንሣኤ ቢሆንም መላው የክርስቶስ ሕይወት የደህንነት ምስጢር ነው። ምክንያቱም ኢየሱስ ያደረገው የተናገረውና የተሰቃየው በኀጢአት የወደቁትን የሰው ልጆች ለማዳንና የእግዚአብሔር ልጆች እንዲሆኑ የተጠሩበትን ጥሪ ለማደስ ስለሆነ ነው። እግዚአብሔር ዓለምን ለክርስቶስ ምስጢር እንዴት አዘጋጀ? እግዚአብሔር የልጁን መምጣት ያዘጋጀው ለዘመናት ነው። በአረማውያን ልብ ውስጥ የዚህን መምጣት የተስፋ ጭላንጭል ቀሰቀሰ። የእርሱን መምጣት በተለይ በብሉህ ክዳን አማካይነት አዘጋጀ። ይህም ዝግጅት ከነቢያት ሁሉ ትልቁና የመጨረሻው በሆነው በመጥምቁ ዮሐንስ ተጠናቀቀ። እኛም ይህን ረዥም የዝግጅት ጊዜ በስብከተ ገና ዓመታዊ የሥርዓተ አምልኮ አከባበር እንዘክረዋለን። ወንጌል ስለ ኢየሱስ ልደትና ሕፃንነት ምስጢር ምን ያስተምራል? በገና ጊዜ ሰማያዊ ክብር በደካማ ሕፃን ተገለጠ። የኢየሱስ ግዝረት የዕብራውያን ወገን የመሆን ምልክትና የጥምቀታችንም ምሳሌ ነው። ጥምቀት መሲሁ የእስራኤል ንጉሥ ለአሕዛብ ሁሉ መገለጡን ያመለክታል። የኢየሱስ ወደ ቤተ መቅደስ መቅረብ፣ በዚያን የስምዖንና የሐና መገኘት የእስራኤል ሕዝብ ከአዳኙ ጋር ለማገናኘት ያላቸው ተስፋ ያመለክታል። ወደ ግብፅ የተደረገው ስደትና የንጹሐን ሕፃናት ጭፍጨፋ የክርስቶስ መላ ሕይወት የስደት ለመሆን አመላካች ነው። ከግብፅ መመለስ የእስራኤላውያንን ከግብፅ መውጣት ያስታውሳል። ኢየሱስንም አዲሱ ሙሴና እውነተኛ ዋና ነፃ አውጪ አድርጎ ያቀርበዋል። ኢየሱስ በናዝሬት ያሳለፈው ስውር ሕይወት ምን ያስተምረናል? ኢየሱስ በናዝሬት ባሳለፈው ስውር ሕይወት የዝምታ ኑሮ ኖረ። ይህም በጸሎት፣ በቀናነት፣ በሥራና በቤተሰብ ፍቅር በተሞላ ዕለታዊ ሕይወት ውስጥ በሚገኝ ቅድስና ከእርሱ ጋር ወዳጅነትን እንድንመሠረት ያስችለናል። የእርሱ ለማርያምና ለእንጀራ አባቱ ለዮሴፍ መታዘዝ ለአብ ያለው የልጁ ታዛዥነት ምሳሌ ነው። ማርያምና ዮሴፍ ሁልጊዜ ባይረዱትም እንኳን የኢየሱስን ምስጢር በእምነት ተቀበሉ። ኢየሱስ ከዮሐንስ ለኀጢአት ስርየት የሚሆን የንስሐ ጥምቀት በሉቃስ ወንጌል ምዕራፍ 3 ከቁጥር 3 የተቀበለው ለምንድን ነው? ኢየሱስ ይፋ ሕይወቱን ለመጀመርና የሞቱን ጥምቀት ለመጠባበቅ ስል ኀጢአት ባይኖርበትም ከኀጢአተኞች ጋር ተቆጠረ። እርሱ የዓለምን ኀጢአት የሚያጠፋ የእግዚአብሔር በግ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 አብ የምወደው ልጁ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 መሆኑን አወጀ። መንፈስ ቅዱስም በእርሱ ላይ ወረደ። የኢየሱስ ጥምቀት የጥምቀታችን ቅድመ ምልክት ነው። ኢየሱስ በምድረ በዳ ከደረሱበት ፈተናዎች ምን እንማራለን? ኢየሱስ በምድረ በዳ ያጋጠሙት ፈተናዎች አዳምን በገነት የእስራኤልን ሕዝብ ደግሞ በምድረ በዳ ያጋጠሟቸው ፈተናዎች መገለጫ ናት። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 493 እስከ 546 ላይ የተወሰደ።
1: አድማጮቻችን፣ የዛሬው የሐሙስ የነሐሴ 21 2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።